0: ጌታ ስቅለቱ ነው እንዲባርሙ በንዲህን ያል ምክንያት አልቀው ህፃናቱ ነው የዮሴፍ ሶሎሚ ጌታ ከነናቱ ሆረ ደብረ ብስቋም ምድረ ግብ ስደቱ በዚያ በበረሃን በመንከራተቱ ውሃ የለመነች እመቤት እናቱን የሄሮድስም ጥፋት ተሰማና ሞቱ ምድረ ናዝሬት ገባች ከሕይወት ርስቱን ከቶ አይቀርም ሞቱ ወዲያውም ደረሰን ለመምህርነቱን አርባ ሌሊት መዓልት ጾመ ወጸሎቱን በእደ ዮሐንስ በባህረ ዮርዳኖስ የጌታ ጥምቀቱን ተጽዕኖ ገባ በነ አስርቀቱን ሆሳዕና ዳዊት ለዓለም መድኃኒቱ ኬራ ላይሶን ብለው ሰግደዋል ካህናቱን ደቂቃ ሰራዊት አልቀሩም አበይቱን ጌታችን ተይዞን በጊዜ ሰለስቱ ወድቆ ተገረፈን ለምለም አካላቱን ሰቀሉ ከኢየሱስ ግፍ ኦሙዝንቱን ዘለፌ ወለፌን አይባን ተማቱ ፀሐይም ጠለቀች ሆነ እንደ ሌሊቱን ጨረቃም ደሞነ ሸሸ ብርሃናቱን ከዋክብት ረግፈው ታጡ ካሉበቱ ሲገርፉት ሲያዳፉት ሲወድቅ በደረቱ ከቶ አይቀርሞቱ በስተኋላው ቁመው ስበው ወደ አንገቱን በስተፊቱ ቁመው ስበው በደረቱን ስቅሎ ስቅሎን አሉት ሲዛበቱ ሲገርፉት ሲያዳፉት ሲወድቅ በደረቱን በከት ማርያም አዘነች እናቱን ከቶ አይቀርም ሞቱን ምንም ቢታክቱ ምድረ ቀራንዮን መስቀል መሰረቱን ጌታችን ተነሳ በዕለተ ሰንበቱን መጎስቆሉ ቀረን መጣ ጌትነቱ ጽኑ ሽብር ሆነን አይሁድ ተጸጸቱን ዲያብሎስ ድል ሆነ ከነ ሰራዊቱን ቁልቁለት ወረደን በመትት ረስቱ አዳምን አወጣው ምስለ ብእሲቱን ወዲያው ገነት መራው ከቀደምት ርስቱን እጹብ ድንቅ እንጂ ነው የጌታ ስቅለቱ ከቶ አይቀርም ሞቱን ምንም ቢታክቱን ምን ቢሰነበቱ ከቶ አይቀርም ሞቱን።
1: Docteur, puis-je le voir ?
2: Bien sûr. Je vous demande seulement de ne pas trop le fatiguer.
3: Divergence.